0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ዕለተ እሁድ ሐምሌ 12 ቀን 2018 ዓ.ም ተመረጠ። ጤና ይስጥልን አድማጮቻችን፣ ከዶች ቬለሚ ተላልፈላችሁ የቀጥታ ስርጭታችን እነሆ ጀመረ። አብራችሁን ቆዩ። ስርጭታችን የሚደመጥባቸውን አማራጭ ማድመጫ መስመሮች ላፍታ ላስታውሳችሁ፣ በሳተላይት ላይ ነው የምንገኘው። ኢትዮሳት ላይ በNSS 12 በ10985.0 ሜጋሄርዝ ሆሪዞንታል DW 08 ብላችሁ ብትፈልጉን ታገኙናላችሁ። ትራንስፖንደሩ ደግሞ MEH 01 ወይም ደግሞ EAH 01 ላይ ነው። በኢንተርኔት ለምትከታተሉን ውድ አድማጮቻችን DW አማሪክ በተባለው መተግበሪያ ላይ እንገኛለን። በድረገጽም ብትፈልጉ ታገኙናላችሁ። የዕለቱ ስርጭታችን እንደተለመደው የዓለም ዋና ዋና ዜና በማስደመጥ ነው የሚጀምረው። ሸቴ በቀለ የዕለቱ ተረኛ ነው። ዝግጅቱን አጠናቆ ይጠብቃችኋል። ከዓለም ዜና ቀጥሎ የሚስተናገደው ሳምንታዊ የንውያይ መሰናዷችን ደግሞ የኢትዮጵያ መንግስት ህወሓትና ኤርትራ ዳግም ይዋጉ ይሆን በሚል ርዕስ ነጋሽ መሐመድ ያዘጋጀውን ዝግጅት ነው የሚያስደምጠው። በመስተንግዶ እኔ ታምራት እንሳብራችሁ ቆያለሁ። አብሮነታችሁ ከኛ ጋር እንዲሆን ጋብዛለሁ። አሁን የዓለም ዜናን እናስቀድም። ሸቴ በቀለ
0: የዲደብሊው ዜና።
2: በመጀመሪያም ዋና ዋና ዜና። በሶማሌ ክልል ቀብሪ በያ ወረዳ ዛሬ ለሊት በደረሰ

0: ትራፊክ አደጋ የ12 ሰዎች ህይወት ሲያልፍ 3 ሰዎች ጉዳት ደረሰባቸው። የኦሮሚያ ክልላዊ መንግስት ለሚቀጥለው አመት የ704 ቢሊዮን ብር በጀት አጸደቀ። አሜሪካ ሁለት ወታደሮቿ በዮርዳኖስ ከተገደሉ በኋላ ኢራንን ለመቅጣት አዲስ ዙር የሌሊት የአየር ላይ ድብደባ ፈጸመች። ሩሲያ ለሊቱን በኪየቭ ከተማ በፈጸመችው ኃይለኛ የሚሳኤል ጥቃት አንድ ሰው ሲገደል 16 መቁሰላቸውን የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ አስታወቁ። ዜናው በዝርዝር። በሶማሌ ክልል ቀብሪ በያህ ወረዳ ዛሬ ለሊት በደረሰ የትራፊክ አደጋ የ12 ሰዎች ህይወት ሲያልፍ 3 ሰዎች ጉዳት ደረሰባቸው። ጉዮ በተባለ ቀበሌ አደጋው የደረሰው በተለምዶ ፎርስ ተብሎ የሚጠራ ባለ 3 እግር ተሽከርካሪ ከአይሱዙ የጭነት ማጓጓዣ በመጋጨቱ እንደሆነ የሶማሌ ክልል የኮሙኒኬሽን ቢሮ አስታውቋል። ቢሮው በፌስቡክ ባሰራጨው መረጃ ባለ 3 እግር ተሽከርካሪው ብትንትን ወጥቶ አሳይቷል። የክልሉ ርዕሰ መስተዳድር ሙስጠፋ መሐሙድ በአደጋው ህይወታቸው ላጡ ሰለቦች ጥልቅ ሐዘናቸውን ገልጸዋል። ምክትላቸው ኢብራሂም ኡስማን በበኩላቸው አደጋውን እጅግ ልብ የሚሰብርና ታላቅ ሐዘን ጥሎ ያለፈ ብለውታል። በመጪዎቹ 3 ቀናት በአማራና በኦሮሚያ ክልሎች ምዕራባዊ ክፍሎች በቤንሻንጉል ጉሙዝ ክልልና በጋምቤላ ክልል በተወሰኑ አካባቢዎች በሚጥል ከባድ ዝናብ ምክንያት የጎርፍ መጥለቅለቅ ሊከሰት እንደሚችል የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን አስጠነቀቀ። ከተጠቀሱት አካባቢዎች በተጨማሪ በትግራይ፣ በአፋር፣ በደቡብ ምዕራብ ኢትዮጵያ፣ በደቡብ ኢትዮጵያ፣ በማዕከላዊ ኢትዮጵያና በሲዳማ ክልሎች ከከባድ እስከ እጅግ ከባድ ዝናብ ይጥላል ተብሎ ይጠበቃል። የአደጋ ስጋት ስራ አመራር ኮሚሽን ከባድ ዝናብ በሚጥልባቸው አካባቢዎች የሚኖሩ ማህበረሰቦችና የየአካባቢዎቹ አስተዳደሮች አስፈላጊ የቅድመ ጥንቃቄ እርምጃዎችን እንዲወስዱ ማሳሰቢያ ሰጥቷል። የኦሮሚያ ክልላዊ መንግስት ለሚቀጥለው አመት የ704 ቢሊዮን ብር በጀት አጸደቀ። ጨፌ ኦሮሚያ ዛሬ ባካሄደው 11ኛ መደበኛ ስብሰባ ያጸደቀው በጀት ከ2018 ጋር ሲነጻጸር በ75% ገደማ ጭማሪ አሳይቷል። የ2018 የኦሮሚያ ክልል በጀት 400.7 ቢሊዮን ብር ነበር። ለ2019 ከጸደቀው በጀት ውስጥ 80.2 ቢሊዮን ብር ለክልሉ የሥራ ማስኬጃ፣ 162.7 ቢሊዮን ብር ለካፒታል ወጪ የተመደበ ነው። የኦሮሚያ ክልል ለወረዳዎችና ለከተሞች ድጋፍ 459 ቢሊዮን ብር መድቧል። የኦሮሚያ ክልል ለ2019 ከጸደቀው የፌዴራል መንግስት በጀት ውስጥ 179.4 ቢሊዮን ብር የበጀት ድጋፍና 4.8 ቢሊዮን ብር ለዘላቂ የልማት ግቦች ማስፈጸሚያ ተመድቦለታል። ይህ ዶይቼ ቬለ ነው። የታንዛኒያ ሰንደቅ የሚያውለበልብ ነዳጅ ጫኝ መርከብ ከየመን የባህር ዳርቻ አካባቢ ከሶማሊያ ሳይሆኑ አይቀሩም በተባሉ የባህር ላይ ወንበዴዎች ታገተ። የታገተው የንግድ መርከብ በሰሜን ምስራቅ ሶማሊያ ባሪ ግዛት ወደሚገኝ የውሃ ክልል እንዲጓዝ መደረጉን የመረጃ ምንጮች ለአሶሼትድ ፕሬስ ተናግረዋል። መርከቡ ባለፈው አርብ የታገተው ከየመን ሙካላ ወደብ ጉዞ ከጀመረ በኋላ ነው። በአሁን ወቅት በፑንትላንድ ባሪ ግዛት ውስጥ ከካሉላ የባህር ዳርቻ ተይዞ ይገኛል። ስማቸው እንዳይገለጽ የጠየቁ የመረጃ ምንጮች መርከቡ በ7 የሶማሊያ የባህር ላይ ወንበዴዎች እንደታገተ ተናግረዋል። ባልተለመደ ፍጥነት ወደ ቦሳሶ ይጓዝ የነበረው መርከብ በታገተበት ወቅት የአደጋ መልእክት አስተላልፎ እንደነበር አሶሼትድ ፕሬስ ዘግቧል። በነዳጅ ጫኙ መርከብ ላይ ምን ያክል ሰራተኞች እንደነበሩም ይሁን የደረሰ ጉዳት ስለመኖሩ የሚታወቅ ነገር የለም። የፑንትላንድ ባለስልጣናትና የመርከቡ ባለቤቶችም እስካሁን ዝምታ መርጠዋል። ሩሲያ ለሊቱን በኪየቭ ከተማ በፈጸመችው ኃይለኛ የሚሳኤል ጥቃት አንድ ሰው ሲገደል 16 መቁሰላቸውን የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ አስታወቁ። በ41 የተለያዩ አይነት ሚሳኤሎች በተፈጸመው ጥቃት በተለያዩ የዋና ከተማዋ ክፍሎች የሚገኙ ህንፃዎች ሲወድሙ ከፍተኛ ቃጠሎ መቀስቀሱን ሬውተርስ ዘግቧል። የመኖሪያ ህንፃዎች፣ የእቃ ማከማቻ መጋዘኖች፣ የገበያ አዳራሽና የመኝታ ህንፃ በጥቃቱ ከተጎዱ መካከል እንደሚገኙበት የኪየቭ ከንቲባ ቪታሊ ክሊችኮ ገልጸዋል። ከንቲባው እንዳሉት በጥቃቱ ጉዳት ከደረሰባቸው የኪየቭ ነዋሪዎች መካከል 3 በአሳሳቢ ሁኔታ ላይ ይገኛሉ። ዛሬ እሁድ በካርካይቭ በሚገኝ የደብዳቤ መጋዘን ላይ በተፈጸመ ሌላ ጥቃት 4 ሰዎች መገደላቸውንና 19 መቁሰላቸውን ሬውተርስ የከተማውን ከንቲባ ዋቢ አድርጎ ዘግቧል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቢያህ በሱሚ ግዛት የማገገሚያ ማዕከል በሩሲያ ኃይሎች እንደተመታ ገልጸዋል። በግዛቲቱ ዋና ከተማ አንድ ሰው መገደሉን የአገር ውስጥ ጉዳይ ሚኒስቴር አስታውቋል። የዩክሬን ጦር ሩሲያ ዛሬ እሁድ ለጥቃት ካስወነጨፈቻቸው 11 ሚሳኤሎች ውስጥ 18ቱን ከ125 ድሮኖች 108ቱን ማክሸፉን አስታውቋል። አሜሪካ ሁለት ወታደሮቿ በዮርዳኖስ ከተገደሉ በኋላ ኢራንን ለመቅጣት አዲስ ዙር የሌሊት የአየር ላይ ድብደባ ፈጸመች። አሜሪካና ኢራን የተፈራረሙት የተኩስ አቁም ከፈረሰ ወዲህ ዩናይትድ ስቴትስ በተከታታይ የሌሊት ጥቃት ስትፈጽም ያሁኑ 8ኛው ዙር ነው። የዩናይትድ ስቴትስ ጦር ማዕከላዊ እዝ የኢራን የባህር ዳር የሰለላና የአየር መከላከያ መሳሪያዎች፣ የባህር ኃይል የጦር መሳሪያዎች፣ የሚሳኤልና የድሮን ማከማቻ አብያዎች መውደም መደብደባቸውን ዛሬ እሁድ ይፋ አድርጓል። ባለፈው አርብ በዮርዳኖስ በሰፈሩ የአሜሪካ ወታደሮች ላይ ጥቃት በመሰንዘር የተወነጀለው የኢራን አብዮታዊ ዘብ ጭምር ለሊቱን በተፈጸመ የአየር ድብደባ ኢላማ እንደነበር የማዕከላዊው እዝ መግለጫ ይጠቁማል። የኢራን መንግስት መገናኛ ብዙሃን እንዳለው የኢራን አብዮታዊ ዘብ በዮርዳኖስ በሚገኝ የጦር አውሮፕላን ላይ ከትላንት በስቲያ አርብ ጥቃት ፈጽሟል። በጥቃቱ ሁለት የአሜሪካ ወታደሮች መገደላቸው ሲረጋገጥ አንድ ሌላ ወታደር ደብዛው ጠፍቷል። የዮርዳኖሱ ጥቃት በየካቲት በተከሰከሰው የኢራን ጦርነት የተገደሉ የአሜሪካ ወታደሮችን ቁጥር 16 አድርሶታል። ከ430 በላይ ደግሞ ቆስለዋል። አሜሪካ ለሊቱን ለፈጸመችው ድብደባ በሰጠው አጸፋ በኩዌት በሚገኙ የዩናይትድ ስቴትስ የጦር ሰፈሮች መመታታቸውን የኢራን ጦር ገልጿል። ጦሩ ኡዳይሪ በተባለ የጦር ሰፈር በሚገኝ የዩናይትድ ስቴትስ የተተኳሽ ማከማቻና በአልሳሌም የአየር ኃይል የጦር ሰፈር የሚገኙ ፓትሪዮት ራዳር የአየር የስለላ መሳሪያዎች ላይ ካሚካዚ ተብለው በሚጠሩ አጥፍቶ ጠፊ ድሮኖች ጥቃት እንደፈጸመ አስታውቋል። የኢራን አብዮታዊ ዘብ ትላንት ቅዳሜ ጠዋት በዚያው በሊባኖስ በሚገኘው አልአዝራቅ ወታደራዊ የጦር ሰፈር ላይ በሚሳኤሎችና በድሮኖች ጥቃት እንደፈጸመ ገልጾ ነበር። ኩዌትና ባህሬን ትላንት ቅዳሜ በኢራን ጥቃቶች እንደተፈጸመባቸው ዛሬ እሁድ አረጋግጠዋል። የእስራኤል የአካባቢ ጥበቃ ሚኒስትር ኢዲት ሲልማን አዞዎች ለጸጥታ ጥበቃ ጥቅም ላይ እንዲውሉ የሚፈቅድ የህግ ማሻሻያ አደረጉ። ሚኒስትሩ የአዞዎች ምደባ ከዱር እንስሳት በማቆያ የተራቡ የዱር እንስሳት ወደሚል እንዲቀየር ማድረጋቸውን የፈረንሳይ ዜና አገልግሎት ዘግቧል። ከዚህ ቀደም ፍልስጤማውያን ተይዘው የሚገኙባቸውን እስር ቤቶች በአዞዎች በመክበብ ለመጠበቅ የሚያስችል የህግ ረቂቅ አቅርበዋል የተባሉት ቀኝ አክራሪው የእስራኤል የብሔራዊ ደህንነት ሚኒስትር ቤንጋቪር ውሳኔውን በአዎንታ እንደተቀበሉ የዜና ወኪሉ ዘግቧል። ቤንጋቪር ከትላንት በስቲያ በፌስቡክ ገጻቸው ከእስር ቤት ለማምለጥ መሞከር እያሰባችሁ ነው፣ መልሳችሁ አስቡበት የሚል ማስጠንቀቂያ በአርቲፊሻል ኢንተለጀንስ ከተፈጠረ ምስል ጋር አያይዘው አጋርተው ነበር። በምስሉ የብሔራዊ ደህንነት ሚኒስትሩ አንገቱ ላይ የቀበቶ መጎተቻ የተደረገለት አዞ ይዘው ይታያሉ። በዚህ የፌስቡክ መልእክት ሚኒስትር ቤንጋቪር እና ሲልማን እስር ቤቶችን በአዞዎች ለመክበብ እየተባበሩ ነው የሚል ጽሑፍ አብሮ እንደሰፈረ የፈረንሳይ ዜና አገልግሎት ዘግቧል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። በሶማሌ ክልል ቀብሪ በያወረዳ ዛሬ ለሊት በደረሰ የትራፊክ አደጋ የ12 ሰዎች ህይወት ሲያልፍ 3 ሰዎች ጉዳት ደረሰባቸው። የኦሮሚያ ክልላዊ መንግስት ለሚቀጥለው ዓመት የ704 ቢሊዮን ብር በጀት አጸደቀ። አሜሪካ ሁለት ወታደሮቿ በዮርዳኖስ ከተገደሉ በኋላ ኢራንን ለመቅጣት አዲስ ዙር የሌሊት የአየር ላይ ድብደባ ፈጸመች። ዜናው በዚያው አበቃ። ጠና ይስጥልኝ።
1: ለዓለም ዋና ዋና ዜና ሸቴ በቀለና መሰግናለሁ። በተከታይነት ደግሞ ወደ ሳምንታዊው የንወያይ መሰናዷችን ነው የማሸጋግራችሁ። የዕለቱ የንወያይ መሰናዷችን የኢትዮጵያ መንግስት ህወሓትና ኤርትራ ዳግም ይዋጉ ይሆን ሲል ነጋሽ መሐመድ ያጠየቀው ውይይት ነው የተሰናዳው። እንግዶች ተጋብዘውበታል። መልካም ቆይታ።
2: ንወያይ ጤና ይስጥልኝ አድማጮች፣ እንደምን አላችሁ? የኢትዮጵያ ሀገራዊ የምክክር ኮሚሽን በሀገሪቱ ውስጥ ለረጅም ዓመታት የታሪክ፣ የህግ፣ የአስተዳደር፣ የፖለቲካ፣ የምጣኔ ሀብትና የማኅበራዊ ኑሮ ልዩነቶች ምክንያት ናቸው ያላቸውን ችግሮች በምክክር ለማቃለል ይረዳል ባለው ታላቅ ጉባኤ ላይ ከትግራይ ክልል የተወከለ የለም። ባለፈው ግንቦት 24 አጠቃላይ ምርጫ ሲደረግም በትግራይ ክልል ምርጫ አልተደረገም። የትግራይ ክልል አሁን በሚሰናበተው የህዝብ ተወካዮች ምክር ቤትም ውክልና የለውም ወይም አልነበረውም። የትግራይ ክልል በምክር ቤትም በምርጫም በምክክርም ሂደት አለመካፈሉ ክልሉን የሚመራው ህዝባዊ ወያኔ ሐርነት ትግራይ ህወሓትና በኢትዮጵያ ፌዴራላዊ መንግሥት መካከል የተፈጠረው ጠብ እየተካረረ መምጣቱን መስካሪ ነው ይላሉ ብዙዎች። የቃላቱ ጦርነት ዳግም ከመቀሌና ከአዲስ አበባ አልፎ አልፎም ከአስመራና ካርቱም እየተሰማም ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ 30 ለህዝብ ተወካዮች ምክር ቤት ባደረጉት ንግግርም ህወሓት ከኤርትራ ወይም ሻዕቢያ፣ ከሱዳን ሳፍና በስም ካልጠቀሷቸው ሌሎች ወገኖች ጋር ሆኖ የኢትዮጵያን ሰላም ለማወክ እያሴሩ መሆናቸውን አስታውቀዋል። የህወሓትና የኤርትራ መንግስት ባለስልጣናት በአንጻሩ ጠቅላይ ሚኒስትሩ የሀገር ውስጥ ችግሮችን መፍታት ሲያቅታቸው በሌሎች ላይ ለማላከክ ያደረጉት ሙከራ ነው በማለት የጠቅላይ ሚኒስትሩን ወቀሳ ነቅፈዋል። ህወሓት በትግራይ ላይ ተደቅኗል ያለውን የህልውና ስጋት ለመቋቋም የጦር ዝግጅት እያደረገ መሆኑን አልካደም። በዚሁ መሃል የአፍሪካ ህብረት ልዩ መልእክተኛ ኦሌሼጎን ኦባሳንጆና በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪንግ ሜሴግ ጠቡን ለማርገብ አዲስ ዲፕሎማሲያዊ ጥረት የጀመሩ መስለዋል። ያ አካባቢ ዳግም ያዋጋ ይሆን ወይስ በዲፕሎማሲ ይፈታ ይሆን ነው ነው የዛሬው ውይይታችን ትኩረት። ሶስት እንግዶች አሉን። ዶክተር ሙከረም ሚፍታህ በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ መምህር ተመራማሪና ተንታኝ ናቸው። አቶ አብዱራህማን ሰይድ የአፍሪካና የመካከለኛው ምስራቅ ጉዳይ የፖለቲካ ተንታኝ፣ ማሃሪ አብርሃም የመጀመሪያ የኤርትራ ነጻ ጋዜጣ መስራችና የፖለቲካ ተንታኝ ናቸው። እንግዶቻችን በዚህ ውይይት ላይ ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ያው እንደተለመደው ለሁላችሁም ነው። የመጀመሪያውን መልስ የሚሰጡን ግን ዶክተር ሙከረም ናቸው። አንዳንዴ ዶክተር አንዳንድ ነገሮች ሲደረጉ ብዙ የማያሳሰቡ ወይም የማናስተውላቸው ግን ሲነገሩ ብዙዎችን የሚያስደነግጡ ነገሮች አሉ። የመጀመሪያ ጥያቄም እንደዚያ አይነት ይሆናል ብዬ ነው ይህን ያልኩት። ትግራይ ክልል ኢትዮጵያን ይወክላል በሚባለው ምክር ቤት ወይም የተወካዮች ምክር ቤት ውስጥ እስካሁን አልተወከለም። በምርጫ፣ በምክክር ጉባኤ፣ በሀገር አቀፍ የፖሊሲ ውሳኔዎች ላይም አይሳተፍም። የራሱን ጦር ኃይል ምናልባት ሚሊሻ ወይም ታጣቂ ልንለው እንችላለን እያደራጀ ነው። የሃይማኖት መሪዎች ሳይቀሩ የራሳቸውን ሲኖዶስ መመስረታቸውን አስታውቀዋል። የመቀሌ ገዢዎች ቢያንስ ከኤርትራና ከሱዳን መንግስታት ጋር በቀጥታ እንደሚገናኙም እየተነገረ ነው። እና አሁን የትግራይ ክልል የኢትዮጵያ ፌዴራዊ አስተዳደር አካል ነው ማለት ይቻላል በገቢር ዶክተር?
3: ኦኬ፣ አመሰግናለሁኝ። ትክክለኛ ጥያቄ ነው። እንግዲህ ትግራይ ውስጥ በፈረንጆቹ 2018 ወዲህ መጣ በተባለው የፖለቲካ ሽግግር ተከትሎ እዛ አካባቢ ያለው ነገር እንደሚታወቀው ውጤታማ ሳይሆን ቀርቷል። አሁን ላለው በተለይ የመንግስት በኩል ጽንፈኛ ነው ተብሎ ስም የወጣለት የሆነው አሁን ይሄ ጽምዶ በሚባለው አረንጅመንት በኩል ከኤርትራ መንግስት እንዲሁም ደግሞ ከሱዳን ቡርሃን አስተዳደር ከነሱ ጋር ትስስር ፈጥሮ ያለው ኃይል ቀድሞ ላለፉት 27-28 ዓመታት አካባቢ የኢትዮጵያን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ኢኮኖሚያዊ ስርዓት ኮር ሆኖ ዋነኛ የኃይል ሆኖ ለብዙ ጊዜ ቆይተዋል። ነገር ግን ይሄ በተፈጠረው ውስጣዊ ጫና ምክንያት ሽግግር ሲካሄድ ወይም ለውጡ ሲመጣ የብሔር ፖለቲካ ማን ክሪቲካል አስፔክት ስለሆነ ማለት ነው ሳይድ ላይን ሆኛለሁኝ በሚል በመንግስት በኩል ቀርቡ የነበሩ የተለያዩ አማራጮች፣ እነዚህ አማራጮች በዋነኝነት የማዕከላዊ መንግስትን ጥቅም የሚያስከብሩ ቢሆኑም እንደ ሌሎች ኢትዮጵያ ክልሎች ለውጡን ተቀብሎ የል ከመሆን ይልቅ በከፊል ምክንያታዊ የሚመስል በከፊል ደግሞ አዲስ መንግስት የሚመጣ ከሆነ ምንም አይነት ኃይል አይኖረንም፣ በኢኮኖሚም በፖለቲካ ዘርፎ የሚኖረን ተሳትፎ ይገባ የሚባል አይሆንም፣ ስለዚህ መታገል አለብን የሚል ስሜት የፈጠረው አንድ ጉል እንግዲህ ሀገሩ ከኤርትራ መንግስት ጋር እንዲሁ በሚገርም ሁኔታ ቅርጽ ቀለም እየቀያየረ ጊዜያዊ የሚመስሉ ኮዋሊሽኖች እየፈጠረ ከመንግስት ጋር ቻለንጅ ውስጥ የገባበት ነው እና ከሌሎቹ የኢትዮጵያ ክልሎች በተለየ ማን ነው የትግራይ ክልል ምናልባት ሲምቦሊካሊ ካልሆነ በስተቀር አለ የሚያስብል አይነት መዋቅራዊ የሆነ ቀደም ሲል አንተም ዘርዘር አድርገህ ለሞከርካቸው ኢትዮጵያ እንደ ሀገር ገለጫ የሆኑ መሰረታዊ የሆኑ የፖለቲካ ጉዳዮች ላይ ተሳትፏቸው አለመኖሩ ትግራይ እንደ አንድ ሪጂናል ስቴት ወዴት እየሄደች ነው የሚል ጥያቄ እንዲነሳ ፊንድ ያደረገ ይመስለኛል።
2: አቶ አብዱራህማንስ?
4: በኢትዮጵያ ህገ መንግስት መሰረት የትግራይ ህዝብና ክልል የኢትዮጵያ ፌዴራል አካል ነው። በቲፒኤልኤፍ በኩልም በህወሓት ኢትዮጵያኖች አይደለንም የሚል ቋንቋውን ፖሊሲ እየተከተሉ ያሉ አይመስለኝም እስካሁን ማለት ነው። በአንጻሩ ግን በፌዴራል መንግስት ትግራይን ፌዴራል መንግስት አካል ወይም የፌዴራል ኢትዮጵያ አካል መሆን ለማስቆም ብዙ ስራ እየተሰራ ነው። በፌዴራል የሰራዊት ኃላፊዎች ኢታማዦር ሹምም ጨምሮ ሂዱ እየተባሉ ናቸው። ከኢትዮጵያ ወጡ፣ መሳሪያው ብቻ አስረክባችሁ ሂዱልን ነው እየተባሉ ያሉት። በሌላ በኩልም አገልግሎት ከፌዴራል መንግስት የሚዘዋውረው ወደ ትግራይ ክልል እሱንም እያስቆሙ ናቸው ያሉት። ችግሩ እንግዲህ ያለው ትግራይ ህዝብና ክልል ከስልጣን ተወግደዋል። ይሄ ግን ኢትዮጵያዊነታቸው በጥያቄ ላይ የሚያስገባ ነገር አይደለም። ይሄ የአንድ መንግስት ውሳኔ ስለሆነ ለትግራይ ህዝብና ክልል የነሱ አካል የኢትዮጵያ መሆናቸው አለመሆናቸው ጥያቄ ላይ የሚያስገባ አይደለም። ይሄን ነበር ለመግለጽ የሞከርኩት።
2: ኦኬ። ማሃሪስ
5: በፌደራል አረንጅመንትና በኢትዮጵያ ህገ መንግስት ትግራይ ኢትዮጵያዊ ክልል ነው። ነገር ግን ፕራይም ሚኒስተር አብይ አህመድ መንግስት ከመጣ በኋላ ወደ አጠቃላይ ጦርነት ከገቡ በኋላ የተደረጉ መሰረታዊ የሆኑ ስህተቶች ነበሩ። አንድ ክልል እንደ ክልል ብቻ ሳይሆን እንደ ሌላ አገር ወይም ህዝብ ተለይቶ የኢሳያስ መንግስትም ግብዣ ተደርጎለት ወደ ግጭቱ እንዲገባ ተደርጎ ብዙ ነገር እንደተካሄደ እናቃለን። ያ መሰረታዊ የሆነ ኮዝ ነው ለዚህ ለአሁኑ ላለው ሁኔታ ማለት ነው። ከፕሪቶሪያ በኋላ እነዚህ የመሳሰሉ የህግና የፖለቲካ መፍትሄዎች ስላልተደረጉ ትግራይ ውስጥ በተፈጠረው የመሪዎች ክፍፍል፣ ኢትዮጵያ ውስጥ ያለው መንግስት ለፕሪቶሪያ ስምምነቱ ተገቢ የሆነ ትኩረት በመስጠት እልባት አለማግኘቱ የትግራይ ፖለቲከኞችና አብዛኛው የትግራይ ህዝብ እንደተገፋ ሆኖ በተለያየ ምክንያትም አዲስ አበባ የመሸገው የፕራይም ሚኒስተር አብይ አህመድ መንግስት ሽማምንቶቹም ራሳቸው ፕራይም ሚኒስተር አብይ አህመድም በተለያየ ጊዜ የትግራይ ክልል እንደ ኢትዮጵያዊ አኮሞዴት ከማድረግ ይልቅ በጣም ገፊ የሆነ ንግግሮች እና ፖለቲካዊ መግለጫዎች በመስጠት አሁን ትግራይ ላለችበት ሁኔታ እንደተገፉና ሌላ ሀሳብ እንዲያነሱ የራሱ የሆነ አስተዋጽኦ አድርገዋል የሚል እምነት ነው ያለኝ። እሱ ብቻ ሳይሆን ግን የኢትዮጵያ ፖለቲካ በአብዛኛው ወደ ፕሮክሲ ግጭት የማምራት ዝንባሌ፣ በጠቅላላ በኢትዮጵያ የተካሄዱ ግጭቶች በሙሉ አሁንም ከአሁን በፊትም የተካሄዱ የሌሎች አገሮች ጣልቃ ገብነት የሚጋብዝም በመሆኑ ምክንያት ያ ግጭት ከመፈታት ይልቅ እየተራራቀ እየሰፋ ኢትዮጵያ የመሰንጠቅ ወይም የመገንጠል ሁኔታ ከአሁን በፊትም ነበር። አሁንም እንደዛ አይነት አዝማሚያ ነው ያለው። ስለዚህ ያቱ ሁሉ ጠንቅና ትግራይ ውስጥ የተፈጠረው የትግራዮችን የፖለቲካ ኤሊት አለመስማማትና በቅጡ ስልጣን አለመያዝና የህዝብ አደራ አለመተግበር፣ አዲስ አበባ ያለው የብልጽግና መንግስትም ለትግራይ ችግር ትኩረት ሰጥቶ እልባት አለማግኘቱ አሁን ትግራይ ላለችበት ሁኔታ ትልቅ አስተዋጽኦ ሰጥተዋል። ስለዚህ በሁለቱም ወገን ትልቅ ተጠያቂነት አለው ለአሁን ላለው ሁኔታ ማለት ነው።
2: እሺ፣ አመሰግናለሁ ዶክተር። እንደገና እርስዎ የመጀመሪያውን መልስ ይሰጡኛል። ጥያቄ እንዳይረዝም ለመጠንቀቅ ሞክራለሁ። የጠቅላይ ሚኒስትር አብይ አህመድና የፕሬዚደንት ኢሳያስ አፈወርቂ አንድ ሰሞን አዲስ አበባና አስመራን ብዙ ያስጨፈረው ፍቅር ወይም ወዳጅነት በአጭር ጊዜ ብን ብሎ የጠፋውና ወደ ጠብ የተቀየረው የኢትዮጵያ መንግስት ከህወሓት ጋራ ፕሪቶሪያ ውስጥ የሰላም ስምምነት ወይም ደግሞ ግጭትን የማስቆም ስምምነት 2015 እንደ ኢትዮጵያውያን አቆጣጠር ጥቅምት ማብቂያ ላይ ከተፈራረመ በኋላ ነው። ስምምነቱ ራሱ ደግሞ በተስማሚዎች መካከል በአዲስ አበባና አሁን የመቀሌን ስልጣን በሚቆጣጠሩት ወገኖች መካከል ልዩነት በመፍጠሩ ገቢራዊነቱ ባለማግባባቱ ሁለት ቦታ ተሰንጥቆ ህወሓት አንደኛው ከኢትዮጵያ መንግስት ጋር ሲወዳጅ፣ ሌላኛው ደግሞ ጽምዶ በሚል ትስስር ከኤርትራ መንግስት ጋር መወዳጀቱ በሰፊው እየተነገረ ነው። ስለዚህ የኢትዮጵያ ወይም የአዲስ አበባና የአስመራ መሪዎች የተጋጩበት ወይም ያልተስማሙበት የሰላም ስምምነት ራሱ የመቀሌና የአዲስ አበባ መሪዎች እንደገና ደግሞ እንዲጋጩ ምክንያት ሆኗል። በተለይ ገቢራዊነቱን ነው ብዙዎቹ የሚያነሱት። በ1990ዎቹ መጀመሪያ ላይ ብዙዎቻቸው እንደምታስታውሱት በባድመ ሰበብ ኢትዮጵያና ኤርትራ ወደ 100,000 የሚደርስ ወጣት ያለቀው፣ ሁለቱ በቃ እንዲያው ምንም ነገር አይለየንም ይሉ የነበሩ የህወሓትና የሻቢያ መሪዎች ተጋጭተው ነው። በአጭር ጊዜ ወዳጅነታቸው ሰማይ ይደርስና በአጭር ጊዜ መሬት ወርዶ የሚፈጠፈጥበት ምክንያት ምንድን ነው? እዛ አካባቢ ልዩነትን በድርድር በውይይት እና ምናልባት ትንሽ ታግሶ ደግሞ ሰጥቶ በመቀበል አይነት የመፍታት ፖለቲካዊ ባህል ለምንድን ነው የማይለመደው? እኛ ተወልደን አረጀን ከኛ በፊትም ጦርነት ነበር በእኛ ዘመን ጦርነት ነው አሁንም ደግሞ ለጦርነት ነው የምንፎክረውና ምንድን ነው ይሄ ያስተሳሰብ የሜንታሊቲ ነው የፖለቲካ ርዕይ እጥረት ነው የውጭ ጣልቃ ገብነት ነው ምን ሊባል ይችላል ዶክተር?
3: ኦኬ ይሄ አይ ቲንክ የአፍሪካ ቀን ፖለቲካ መሰረታዊ ከመሆኑ ችግሮች አንዱ ነው። እንግዲህ የሚታየኝ ምንድን ነው በኢትዮ ኤርትራ ግንኙነት ውስጥ እነዚህን ሀገራት በሚወክሉ ሊቃን የፖለቲካ ሊቃን መካከል ያለው ግንኙነት ሲበዛ ግለሰቦች ላይ ተመረከዘ መሆኑ አንደኛው ትልቁን ድርሻ እሱ ነው ብዬ አስባለሁ። እንግዲህ 2018 ላይ የኖቤል ፒስ ያመጣው የሞቃዲሾ አስመራና አዲስ አበባ ትራይፓርታይት ምናልባትም ወደ ፌዴሬሽን ይሄድ ይችላል የሚሉ በጣም በሰፊው ቦታ ተሰጥቶት ብዙ ሲወራበት የነበረ በሁለቱ ሀገሮች መካከል ደግሞ ለብዙ ዘመናት ተለያይቶ የነበሩ ቤተሰቦች እንደ አዲስ እንባ የተፈነው ስስራቸውን ማጥበቅ የጀመሩበት ወቅት ያንን ተጨባጭ ያየ ሰው ምናልባት ከዚህ በኋላ ቀድሞ የነበሩት ክፍተቶች ቀደም ሲል እንዳነሳሁት ኢንተግሬት አድርገው ምናልባትም አፍሪካ ቀንድ ትርጉም ባለው መልኩ አሁን ካለበት ኢኮኖሚያዊ ፖለቲካዊ ጥንቅቶች መውጣት የሚችልባቸው አንደኛው መንገድ ጠንካራ የሆነ ፌዴሬሽን ስታብሊሽ ማድረግ ነው። አንፎርችኔትሊ ይህን ፌዴሬሽን ሎካሊ በውስጣቸው ልክ ኢፌክቲቭ መሆን በተለያዩ ምክንያቶች በሁለቱ ሀገራት መካከል ያለው ግንኙነት ጠንካራ መሰረት ያለው እንዳይሆን ያደረገው ዋነኝነት ግለሰቦች ስልጣን ላይ ያሉ ሰዎች ወይም እነሱን የሚወክለው ፖለቲካል ፓርቲ ካለው ጊዜያዊ ጥቅም መፈለግ ጋር የተቆራኘ የሆነና ያ ጥቅም በሆነ ምክንያት ቻሌንጅ ውስጥ ሲገባ ወይም ሲወድቅ ይህን እንዲበጠሱ ይሆናሉ። እና አይ ቲንክ ይሄ በነገራችን ላይ በሀገራት መካከል ባለው ግንኙነት ብቻ አይደለም፣ እንደ አፍሪካ ቀንድ ሀገርም ውስጥ ሀገራትን የሚያስተዳድሩ ሁሉም ነገር የነዚህ ጥቂት ግለሰቦች ጥቅምና ፍላጎት ያንን ሀገር እጣ ፈንታ የሚወስን ሆኖ የምናይበት ይሄ በኢህአዴግም ዘመን የነበረ ነው። በመሰረቱ ላይ ያሉት ጥቂት ቲፒኤልኤፍ የሚባለው ኮር እነሱ የሚከቡት የሆኑ አጋር የሚባሉ ወይም የኢፒአርዴፍ ሜምበሮች ተለጣፊ ሁሉም ነገር የሚወስኑ ጥቂት ሰዎች ናቸው። ብዙዎቹ ደግሞ የሆነ የግሩፕ ማንነት የሚታወቅ የሆነ ስብዕና ያላቸው ናቸው። ሰው የእነሱም ኢኮኖሚና ፖለቲካ ጥቅም እስካበረ ጊዜ ድረስ ሀገሪቷ ሰላም ትሆናለች፣ ወይም በሀገራት መካከል ያለው ግንኙነት ጠንካራ ሰላማዊ ይሆናል፣ ወይ እነሱ ጥቅምና ፍላጎት ሲነካ ያ ነገር ሙሉ ለሙሉ ይፈርስና የእነዚህ ሰዎች ስሜትና ፍላጎት የሀገር የሚሊዮኖች እዳ ይሆናል። እና አይ ቲንክ ዋነኛው በእነዚህ ጥቂት ግለሰቦች ላይ ወይም ፖለቲካ ሰርክል ያነሳ አለመሆኑ፣ ያም ደግሞ ተቋማዊ አለመሆኑ ወሳኝ። ሁለተኛው ነው ክሪቲካሊሹ ደግሞ አፍሪካ ሀገራት በጠቅላላው የሚወስኗቸው ብዙ የፖለቲካ ውሳኔዎች፣ በተለይ የውጭ ጉዳይ ፖሊሲዎች፣ በሀገራት መካከል ያለ ግንኙነት፣ የኢትዮጵያ መንግስት የቀይ ባህርን አክሰስ የማድረግ ጥያቄ፣ የድንበር ላይ ግጭቶች፣ የተለያዩ ዲስፕሌስመንቶች ብዙ ጊዜ ከነዚህ ሀገራት ውስጣዊ የሆነ ከፖለቲካዊ ኤጀንሲ ሀገር አምሮ ወስኖ ሽግግር በአውሮፓና አሜሪካ አካባቢ ወይም ደግሞ ገልፍ አካባቢ ሀይሎች እንግዲህ ከቅርብ ጊዜ ወዲህ እንደነ የተባበሩት አረብ ኤምሬትስ፣ የሳኡዲ መንግስት፣ የእስራኤል መንግስት አሁን ያለብንም ጥርጥር በተለይ የቀይ ባህርን አስመልክቶ በተለይ የሶማሊላንድ መንግስትን እንደ አንድ ሀገረ መንግስት እውቅና ከመስጠት ጋር ተያይዞ በእኔ እምነትም ኢንፋክት ኢትዮጵያን የቀይ ባህር አክሰስ የማድረግ ጥያቄን ፖለቲካል ከረንሲ እንዲሆን በማድረግ በዚህ ወቅት ላይ ለኢትዮጵያ አሳሳቢ ነው መጽ ነው መንግስት ደንቦ ፑሽ ማድረግ አለበት በሚል እንዲመጣ ያደረገው ብዬ የእስራኤል መንግስት ወስዳለሁኝ። የግብፅ መንግስት እንዲሁ ይሄ ከህዳሴ ግድብ ጋር ተያይዞ የውሃ የሃይድሮ ፖለቲክሱ የግብፅን ህልውና የሚጠብቀው። ስለዚህ የኢትዮጵያን መንግስት ሂስቶሪካሊ ቀድሞ በአጼዎችም ሰዓትም ወቅት በነገና ለአብድናስርም ወደኋላ በሆስኒ ሙባረክም አህመድ ሙርሲም አጭር ጊዜም ቢሆንም አሁን የመጣው አልሲሲ ኢትዮጵያ ስጆኒክ ኤሌፈንት ና ግ ካንሰረስ የሆነች ባይ ኤኒ ሚንስ ነሰሰሪ በግራም በቀኝም ተቃዋሚ ሀይልም ይሁን ኢንሰርጀንት መሳሪያ አንግተው ለሚወጡ ሀይሎች ድጋፍ በማድረግ የሚታወቅ የኤርትራ የነጻነት እንቅስቃሴ ማንኛው የሻዕቢያ እንቅስቃሴ ትልቁ መሰረት የነበረችው የግብፅ መንግስት ነው። ኢንፋክት ሌሎች ምንድነው ሶሪያም የመንም የተለያዩ ምክንያቶች ቢኖሯቸውም ድጋፍ አድርጓል። እና በዚህ ውስጥ የግብፅ መንግስት በቋሚነት ኢትዮጵያ ውስጥ ፒስ ኤንድ ሴኪሪቲ እንዳይፈሰን በቋሚነት ሰርተዋል። አሁን የሰሩ የሱዳን መንግስትም አልቡርሃን በተለይ ከ ዲፒኤልኤፍ ብልጽግና የሚመራ መንግስት ጋር ባለው ቁርሾ ምክንያት እነሱም እንደ አሴት በመጠቀም ፕሮሞት የሚያደርገው አንድ ያለምንም ጥርጥር የድንበር ላይ ጥያቄዎች አሉ። ለብዙ ጊዜ የቆዩ አንዳንዴም የኢትዮጵያ መንግስት ወደዛ ፑሽ ያደርጋል፣ እነሱም አንዳንዴ ሀይል ያደረገ ወደዚህ ይመጣሉ። አሁን ደግሞ በግልጽ የወጣው የራፒድ ሰፖርት ፎርስ የሚባለው የፈጥኖ ደራሽ ኃይል የሚባለው ሀይል በኢትዮጵያ መንግስት በኩል ድጋፍ አለው የሚል ብዙ መረጃዎች እየወጡ ነው። የኢትዮጵያ መንግስት ብቻ ማለት የተባበሩት አረብ ኤምሬትስም ዓለም በግልጽ እንደሚያውቀው በተለያየ ደረጃ ፋይናንስ፣ በሚሊተሪ፣ በኢንቴሊጀንስ ድጋፍ ያለ። ስለዚህ የሱዳን መንግስት በከፊል ምክንያታዊ የሚመስል የሆነ አቋም አለው የኢትዮጵያን መንግስት ለማዳከም።
2: አቶ አብዱራህማን እርሶስ ምን ይላሉ?
4: አዎ፣ ሶስት ነጥቦች ማንሳት ይቻላል። ወንድማችን ከአዲስ አበባ ሲሉት የቆዩት ትክክል ግምገማ ነው። ተቋማዊ ያልሆነ አሰራር ሲኖር ችግር ነው የሚፈጥረው። ባህሉም የለም፣ አዲስ ነገር አይደለም። ማለት ከመሳፍንት ጊዜ ጀምሮ የግል ስርዓት እንጂ የተቋማዊ የሆነ ህገ መንግስታዊ የሆነ አሰራር ሲታይ አልቆየም፣ ኢትዮጵያ ውስጥም ኤርትራም። ሌላው ግንኙነቶቹ በጊዜያዊ ኢንትረስት ላይ የተመሰረተ ነው። አብዛኛው ጊዜ በህወሓትና በኢፒኤልኤፍ የኤርትራው የነበረው ግንኙነት የጋራ ጥቅም ስለነበረ አብረው ተባብረው ደርግን አፍርሰው ከዛ ወደ ችግር ውስጥ ገቡ ማለት ነው። ምክንያቱም ኢንትረስቱ ቴምፖራሪ ስለነበር ማለት ነው። በ2018 የተደረገው ስምምነትም በጠቅላይ ሚኒስትር አብይ አህመድ እና በፕሬዚደንት ኢሳያስም ስትራቴጂካዊ መሆን ሲኖርበት ግን በጋራ ጊዜያዊ ጥቅም እሱም ቲፒኤልኤፍን ከስራ ውጭ ማስወጣት ነበር። ስለዚህ እሱ ሲሳካላቸው ወደ እርስ በርስ ችግር ገቡ ማለት ነው። ይሄ ለሁለተኛው ችግር ነው ማለት ነው። ሶስተኛው ደግሞ የሌጂትመሲ ዴፊሽንሲ አለ፣ የህጋዊነት ጉድለት አለ። ሁልጊዜ በስርዓቶቹ መካከል ለምሳሌ በኤርትራም በኢትዮጵያም በኩል ይሄ ትልቅ ችግር ነው። በኤርትራ በኩል ምንም አይነት ህገ መንግስታዊ ይሁን ህጋዊ ስርዓት አለ ማለት አይቻልም። እስካሁን ለ35 ዓመታት እየተካሄደ ያለው የጊዜያዊ አስተዳደር ነው። በዚህ ምክንያት ስርዓቱ ራሱ ህጋዊነት ሊያስለብስ ከሆነ የውጭ አደጋ አለ እያለ ነው ስልጣን ላይ ለመቀጠል የሚፈልገው። በኢትዮጵያ በኩልም በኢህአደግ ጊዜም ይሁን አሁንም እንደዛ ተመሳሳይ ችግሮች አሉ። ለምሳሌ በ1995 አሁን ያለው ህገ መንግስት ሲጸድቅ ወደ ዲሞክራሲና ዲሴንትራላይዜሽን መካሄድ ነበር። ለምሳሌ ክልሎቹ ራስ ገዝ ሆነው ራሳቸው የሚያስተዳድሩ መሪዎቻቸውን የሚመርጡበት ሁኔታ መፈጠር ነበረበት። በአገር አቀፍ ደረጃ ደግሞ ሁሉ አሳታፊ የሆነ መንግስትና ፓርላማም ሌላም መመስረት ነበረበት። እነዚህ ሁለቱ እዛ ላይ ፈርሰዋል። ለምሳሌ ኢህአደግ አገር አቀፍ መንግስት እሱ የሚቆጣጠሩ ብቻ ሆነ፣ በክልልም ደረጃ የእሱ ደጋፊዎች ወይም ደግሞ የእሱ ተለጣፊዎች እንጂ በክልሉ የተመረጡ አስተዳደሮች ሲያስተዳድሩ አልታዩም ለ27 ዓመታት ማለት ነው። ይሄ ደግሞ ሌላው ችግር ሆኖ ቆይተዋል። ስለዚህ ይህንን ሌጂቲማይዜሽን ለመስጠት ለራሳቸው እንግዲህ ጦርነት መፍጠር ይሞክራሉ። አሁን ያለው ጠቅላይ ሚኒስትርም ወደ ስልጣን ከመጡ ጀምሮ እስካሁን ያላቸው ችግር ከመፍታት ይልቅ ችግሮቻቸው ኤክስተርናላይዝ የማድረግ ፖሊሲ ናቸው እየተከተሉት ያሉት እስካሁን ድረስ ማለት ነው። ይሄ ሌላው ችግር ነው። አንድ ከፈቀድክልኝ ትንሽ ኮሜንት ላደርጋት የምፈልገው በተለይ በወንድማችን የተባለው የግብፅ ቋሚ ድጋፍ ለኤርትራ ነፃ አውጪ ሲሰጥ ቆይተዋል ምናምን የሚባለው ይሄ ብዙ ጊዜ በኢትዮጵያ መንግስታት ሲተረክ ቆይተዋል። የኤርትራ ችግር መፍትሄ ላለማግኘት ተብሎ የፔትሮ ዶላር፣ የአረብ ቅጥረኛ፣ የምናምን እየተባለ ብዙ ይነገርለታል። እውነታው ግን እንደዛ አይደለም። ግብፅ ኢንፋክት እስከ መጨረሻ ቀን እስከ ኤርትራ ነፃ ወጥታ ስታበቃ ምናልባት አንደኛዋና ብቸኛዋ አገር የኤርትራ ነጻነት እውቅና እንዳያገኝ ስቴትመንት ያወጣው የግብፅ ውጭ ጉዳይ ሚኒስትር ነበር። ስለዚህ ግብፅ ለኤርትራ የተለየ ድጋፍ ስትሰጥ አልቆየችም። በአሁን ባለው በተለይ በፕሬዚደንት ኢሳያስ የሚመራው ኃይል ሳይቀርም ይህን ነገር ሲያጋልጡት ቆይተዋል። የግብፅ ከኛ ጋር ግንኙነት በስትራቴጂክ ላይ የተመሰረተ ሳይሆን ኢትዮጵያን ለማዳከም ተብሎ እንጂ ወይም ከናይል ጋር ተያይዞ እንጂ በፕሪንስፕል ኤርትራን እንደግፋለን፣ የኤርትራ ነጻነትን እንደግፋለን የሚል አቋም ሲያሳዩ አልቆዩም።
2: ነገር ግን አቶ አብዱራህማን እነ ወልደ አብ ወልደ ማርያም ከአስመራ ሲሄዱ ቀጥታ ካይሮ ነው የሄዱት። ከኢትዮጵያ መንግስት ከአጼ ኃይለ ሥላሴ ጋር ተጣልተው ሲሄዱ ሌሎችንም ስም መዘርዘር እንችላለን። ይህ ማለት የኢትዮጵያ መንግስት ወይም ስልጣን ላይ የነበሩት የኢትዮጵያ ገዢዎች አጣመሙት ብንል እንኳን ግብፅ ፖለቲካዊ ስትራቴጂካል የሆነ ይሁን ሌላ ድጋፍ አላደረገችም ማለት ትንሽ የሚከብድ ይመስለኛል።
4: ይሄ እንግዲህ አንድ ኮንቴክስቹዋላይዝ ያስፈልገዋል ይሄን ነገር። በዛን ጊዜ ለምሳሌ በ60ዎቹ እና 70ዎቹ ግብፅ የሊብሬሽን ሙቭመንት ሀብ ነበረች። ማለት ልክ ዋና ከተማው የአልጄሪያ፣ የአንጎላ፣ የተለያዩ የአፍሪካ ሀገራትና ኢንፋክት የሌሎች አካባቢዎች ክፍላት ዓለም ጭምር እዛ ላይ ኢንተርቴን ይሆን ነበር፣ እዛ ይስተናገዱ ነበር። እና ከዚህ ጋር ተያይዘው ነው የሚመጣው እንጂ ከልዩ ትኩረት ለኤርትራ እና ልዩ ድጋፍ ለኤርትራ ለመስጠት ተብሎ አይደለም።
2: አንድ ቀን እናነሳዋለን ይሄን ነገር ከርዕሳችን እንዳንወጣ። መሐሪ ዶክተር ሙከረምም አቶ አብዱራህማንም ሶስት መሰረታዊ ነገሮችን አንስተዋል። በዚህ በተደጋጋሚ ግጭቶች ለመከሰታቸው ለመፈጠራቸው የሚገርመው ነገር ዛሬ ወዳጅ የነበሩ ናቸው። በሁለት በሶስት ሳምንት ውስጥ ያቺን ወዳጅነት ያረገቻቸው ጥቅም ከግብ ከደረሰች በኋላ በጓድ ሊቀመንበር መንግስቱ አገላለጽ ሲሰርቁ አይጣሉም፣ ወዳጅ የሆኑና ሲካፈሉ የሚጣሉና የሚጋጩትና ለምንድን ነው ይህ የሚሆነው?
5: ጥሩ ነው የገለጹ ሁለቱም ወንድሞቼ። ሁሉም ኢትዮጵያም ኤርትራም ሱዳንም በአጠቃላይ አካባቢ ያለው ኤሊት ነጋሽ ያነሳኸው በጣም ትልቅ ጥያቄ ማንኛውም ኢትዮጵያዊም ኤርትራዊም የአካባቢው ተወላጅ መጠየቅ ያለበት ይመስለኛል። ይሄ መሰረታዊና በጣም ኢምፖርታንት የሆነ ጥያቄ ነው። ይህንን ጥያቄ ዋና ተዋናይም ቢሆን አቶ መለስ ዜናዊ ባገኘሁት ተደጋጋሚ ጊዜ የጠየቁት ጥያቄም ነበር። እሱም ተመሳሳይ አሁን ዶክተርና አብዱራህማን እንደሚሉት ወይም እኔ እንደምለው ነው ምለው በመርህ ወይም በህዝብን ማዕከል ያደረገ ግንኙነት አለመፍጠራቸው አለመታደል መሆኑ ነው የሚገልጹት። ራሳቸው መሪዎቹ ዋና ተዋናዮቹ እንደዛ ይላሉ። ትልቁ ኃላፊነት የምሰጠው ግን ለህዝቡና ለኤሊቱ እንጂ ለፖለቲከኞቹ አይደለም። ምክንያቱም ፖለቲከኞቹና መሪዎቹ በተደጋጋሚ ስልጣን ሆነው ያሳዩን ነገር አሁን ነጋሽ ያነሳው ጥያቄ ነው። ስለዚህ ዜጎችና በተለይ ምሁራንና በማህበረሰቡ ተሰሚነት ያላቸው የሃይማኖት መሪዎችም ይህንን ትልቅ ጥያቄ አንስተው መፍትሄ ማግኘት ያለበት ነገር ነው። ወንድሞቼ ስለዘረዘሩት ነው ያልዘረዘሩት፣ ግን አንድ ተስፋ የነበረኝ ነገር ነበር። እኔ ፕራይም ሚኒስትር አብይ አህመድ ስልጣን ላይ በመጣበት ጊዜ አስመራ ሄዶ የአልጀር ስምምነት ተቀብለናል እና ያለ ቅድመ ሁኔታ እንዲተገበር እንድትተባበሩን እና ተባብረን የዩናይትድ ኔሽን ካርቶግራፊ ዩኒት ገብቶ የድንበር ማካለል እንዲያካሂድ እንድታግዙን። ምክንያቱም አንደኛው ግጭት ይህንን ከፈታን ውስጥ ያለው ችግር የህወሓትም ይሆናል ሌላም ችግር ነበረው ስልጣን ላይ ሲመጣ። ግን ይህንን ነገር ከኤርትራ ጋር መፍትሄ ካገኘ ግን የውስጥ ችግራችን መፍትሄ ያገኛል ተብሎ ጥሩ ሀሳብ ነው ያቀረበው ፕራይም ሚኒስትር አብይ አህመድ። ይህንን በታሪክ በኋላ ይወጣል። ያን ጥሩ ሀሳብ ግን ኢሳያስ እዚህ ላይ እነሱን ይዘህ ድንበር ማካለል ማድረግ አይቻልም እና እነሱን በቀጥታ ተባብረን እናስወግዳቸው ሲለው አብይ አህመድ ትልቅ ታሪካዊ ስህተት ነው የተሳሳተው። ያ ስህተት ኢትዮጵያ አሁን ገባችበት አዘቅት እንድትገባ፣ ኤርትራም እዚህ ገባችበት አዘቅት እንድትገባ መፍትሄ ያገኝ ነበር። ያ ነጋሽ ያነሳው ጥያቄ ቢያንስ አብይ አህመድ በዛ በመጀመሪያ ሳምንታት ጥሩ የሆነ ሀሳብ ይዞ ነው አስመራ የሄደው። ቦልድ ነው የነበረው፣ በጣም ደፋር እርምጃ ነው የነበረው። የሰላም ኖቤልም አግኝተዋል በዚህ ድፍረቱ። ያን መቀልበስ አልነበረበትም። ይህንን በጣም ታሪካዊ ስህተት አጉልተን መታረም እንዳለበት መሄድ ያለብን ይመስለኛል። ስለዚህ መሪዎች ሁልጊዜ መሪ ያልተከተለ ተቋማዊ ያልሆነ ህገ መንግስታዊ ያልሆነ የህዝብና የሀገር ማዕከል ያልሆነ ነገሮችን ሲደረግ ሆ ከማለት መቃወም ያለብን ይመስለኛል። ህዝቡም ራሱ እዚህ ላይ ለምን እንደወደቀን የህዝቡም ስህተት አለ። ምክንያቱም በተፈጠረው ነገር ማንጨብጨብና ሆሆ ማለት የማህበረሰቡ ስሜታዊነት ኢሳያስ ለኤርትራ ያልጠቀመ መሪ የኤርትራ ትልቅ ችግር ያመጣብን ሰው አዲስ አበባ ልክ እንደገለጽከው ሆሆ ተብሎ የተደረገለት አቀባበልና ልክ ጥሩ ታሪክ ጥሩ ባክግራውንድ ጥሩ የሰባዊ መብት ታሪክ እንዳለው የኢትዮጵያ ህዝብ እንደዛ አይነት አቀባበል አድርጎ ሲቀበለው እኛ ኤርትራውያን በጣም የተጎዳን ኤርትራውያን በተለይ ይህንን ነገር በጣም ያሳሰበን ነገር ነበር። በብዙ ሚዲያዎችም ተቃውሞ ገልጸን ነበር እንደማይሆን ኢትዮጵያ ትልቅ መከራ ውስጥ እንደምትገባ። አሁንም ያንን ጥያቄ ያነሳው በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ ብቻ ሳይሆን ማንኛውም ሰው ይሄን ጥያቄ አንግቦ ወደፊት መፍትሄ ማግኘት እንዳለበት።
2: በጣም አመሰግናለሁ። አንድ ሁለት ጥያቄዎች ይቀሩኛል፣ ሰዓታችን እየሄደ ስለሆነ አጠራ አድርጉልኝ። ሰሞኑን ከአዲስ አበባና ከመቀሌ የሰማነው አስመራ ላይም የተጻፈ መወቃቀሶች አሉ። እስቲ ከጠቅላይ ሚኒስትር አብይ አህመድን ጀምር። ሳቸው ባለፈው ሰኔ 30 ለሀገሪቱ ምክር ቤት በሰጡት ማብራሪያ ቲፒኤልኤፍ ወይም ህወሓትና ኤርትራ ከዛ ደግሞ ሱዳንንም ወቅሰዋል። እንስማ እስቲ።
6: በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። እንኳን ሻቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም።
2: ጠቅላይ ሚኒስትር አብይ አህመድ ናቸው ለምክር ቤቱ ይህንን አይነት ማስጠንቀቂያ አከል አስተያየት የሰጡት። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለጠቅላይ ሚኒስትሩ መግለጫ በሰጡት አጸፋ መልስ የኢትዮጵያ መንግስት የውስጥ ችግሩን በውጭዎች ላይ ይላክካል ብለዋል። እስቲ የእሳቸውን ደግሞ ባጭሩ እንስማ።
7: የውስጥ ተቃውሞው እያየለ ስርዓቱ መቆየት ይፈልጋል። ጎረቤት ሀገራት እና በተለይም ደግሞ በእኛ በህወሓት በትግራይ ህዝብ በትግራይ አመራርን ማላከክ ይፈልጋል። እንደዚህ አይነት እንቅስቃሴዎች የሉም። የራሳችንን ህልውና አደጋ ለመከላከል የራሳችንን ዝግጅት እያደረግን እንደሆነ እየገለጽን መጥተናል።
2: የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ደግሞ በኤክስ ገጻቸው የድሮ ትዊተር ባሰራጩት ረጅም ሀተታ የኢትዮጵያ ገዢ ፓርቲንና ጠቅላይ ሚኒስትሩን በስም ባይጠቅሱም ወቅሰዋል። አንዳንዴ ዋዣቂዎች ናቸው ይሏቸዋል፣ ሌላ ጊዜ እንደ ፔንዱለም ግራቀኝ የሚወዛወዙ ናቸው ብለዋቸዋል። የኢትዮጵያ መሪዎች ወይም ፓርቲው በአንድ በኩል አሰብን ቀማለሁ እያለ የሚዝት፣ በሌላ በኩል የውስጥና የውጭ ኃይላት ሴራ ሰለባ ሆንኩ ባይ ነው እያሉ ተቃራኒ ነው ይላሉ። እና የኢትዮጵያ መንግስት የውስጥ ችግሮቹን መፍታት ሲያቅተው በውጭዎች ላይ ያላክካል አይነት ነው ያሉት። እና ይሄ መወጋገዝ ዶክተር ከርሶ ነው የሚጀምረው። መወጋገዝ መወቃቀሱ ትንሽ ከረር ጠንከር ያለ ይመስላል። ዳግም ጦርነት ያስጭር ይሆን?
3: እንግዲህ ሬቶሪካል ኤክስቼንጅ የሚባለው የመወቃቀሱ ጉዳይ ኮንቴክስቱን ማየት ያስፈልጋል። አሁን ይሄ ነገር ወደፊት ገፍቶ እንዲወጣ ያደረገው ምንድን ነው የሚለው ወሳኙ ጥያቄ እሱ ላይ ያለ ይመስለኛል። የዛ ሪፍሌክሽን የዛ መገለጫ ስለሆነ ማለት ነው። እነዚህ ኃይሎች በተለይ ውስጣዊ ለሚጓቸው አንዳንድ ዞች እንግዲህ የማነ ገብረአብ እንደጠቀሰው ፕሮጀክት ለማድረግ ነው ወይስ በተጨባጭ እንደተባለው እነ ደብረጽዮን ቡድን ከኤርትራ መንግስት ጋር ግንኙነቶች ስታብልሽ እያደረገ ነው? ወደ መወቃቀስ የሄዱ በተጨባጭ ምንድን ነው? እንግዲህ መንግስታት ሀገርን ይመራሉ፣ ሀገርን ያስተዳድራሉ እና በአንድ ሀገር ውስጥ የሚኖር የሰላምና የጸጥታ የደህንነት ጉዳይ የዛ ሀገረ መንግስት ግዴታና ኃላፊነት ነው። በተለይ ከቲፒኤልኤፍ ጋር ባለው ግንኙነት ውስጥ እንደዚህ መሳሪያ አንግቶ የስርዓቱ አካል አይደለሁም ብሎ አንዳንድ ህገ መንግስት ስርዓቱን ጥሶ ሰው እየገደለ ንብረት እየዘረፈ ቡራ ከረዩ እያለ የሚቀጥልም በተጨባጭ ኤክሰፕሽናሊ አፍሪካ ቀንድና ማዕከላዊ አፍሪካ አካባቢ ነው በዋነኝነት ያለው። እነዚህ ደግሞ ሀገራት አንድ የሚያደርጋቸው ኳሊቲ ጠንካራ የሆነ ሀገረ መንግስት የላቸውም። ይሄ ስቴት ቢልዲንጋቸው ሀገረ መንግስቱን በደንብ አድርገው መሬት ማስረገጥ ረገድ፣ ተቋማትን በማደራጀት ረገድ ከፍተኛውን ክፍተት አለባቸው እና አንዱን ክፍተት እንዲፕሮሞት የሚያደርገው የሌሎች ኃይሎች
8: እዛ ሀገር ላይ ያላችሁ ተጽዕኖ ጋር የሚገናኝ ሆኖ እናገኘዋለን። አንደኛው አስፔክት እሱ ነው። ሁለተኛው በተለይ ከኢትዮጵያ ተጨባጭ አኳያ እንደነ ቲፒኤልኤፍ ያሉ ሌሎችም የኦላ የኦሮሚያ ሊብሬሽን አርሚ የሚባለው ኃይል ሌሎችም ይህ አማጺ የመሆን ሪቤል የማድረግ አልቀበልም እኔ እስካልመራሁት ጊዜ ድረስ የራሴ እስካልሆነ ጊዜ ድረስ የሚል አንዳንዴ የሆነ ሃይማኖታዊ የዘር የብሄር ፖለቲካ የሆነ ነገር ያለበት ግን ፎር ደ ሞስት ፓርት ግን ፖለቲካዊና ጥቅማ የኢኮኖሚ ጥቅም ላይ የተመረከዘ የሆነ እብሪተኝነት ያለ ይመስለኛል። ቢቻል እኮ ኢንትረስቲንግሊ ይሄ አይ ቲንክ ሁሉም ሰው የሚስማማበት ይመስለኛል። የፕሪቶሪያ ስምምነት ከመፈረሙ በፊት በእርግጠኛነት የኢትዮጵያ መንግስት ህወሓትን ሙሉ ለሙሉ እንትን ማድረግ ሚን ኢት ውድ ቢን ፖዚቲቭ። ያ ግን አልሆነም።
2: እሺ፣ አቶ አብዱራህማን
4: አማራጭ የላቸው መሪዎቹ አንድ ጊዜ በጦርነት ወይም በጉልበት ወይም ደግሞ በማጭበርበር ስልጣን ለማስቀጠል ነው የሚሞክሩት። ከስልጣን ወደ መቃብር ወይም ከስልጣን ወደ ስደት በኃይል ካልተፈናቀሉ ስልጣን ላይ ለመቆየት የተቻላቸውን ነገር ሲያደርጉ ነው የሚታዩት ማለት ነው። የኢትዮጵያም ሆነ የኤርትራ ያሉት መሪዎች በዚህ ችግር ውስጥ የአንዱ አምሳያ ናቸው ሊባል ይቻላል። በአሁኑ ጊዜ ጦርነቱ የሚቀሰቀሰው እና የሚነገርለት ያለው በኢትዮጵያ በኩል ነው። አንዴ የባህር በር እንፈልጋለን ሲሉ፣ በሁለተኛ በኩል ደግሞ ከኢትዮጵያ በህግ ተከትሎ አይደለም የሄዱት እየተባለ ነው። አደገኛነቱ አይገባቸውም ማለት አይደለም፣ ይገባቸዋል። ምክንያቱም ትግሉ ከ1941 ነው የጀመረው የነጻነት ትግሉ ለኤርትራኖች እና ያን ሆ ያህል እንትን ትግል እና መስዋዕት የተፈጸመበት ሁኔታ አንድ የኢትዮጵያ ቡድን አሳልፎ እንደሰጥ አድርጎ ማቅረብ ወይም ደግሞ የውጭ አገሮች በነሱ ጣልቃ ገቢነት ነው ምናምን ሲባል እንደገና ወደ ነበረበት ሁኔታዎች ለመመለስ የሚመሰረት ትርክት ነው ያለው። አንፎርቹኔትሊ አሁን ይሄ ሁኔታ እንግዲህ ዩተርን የለውም፣ መመለሻ የለውም። ለምሳሌ በኢትዮጵያ በኩል ጠቅላይ ሚኒስትሩ ከውስጥም ከውጭም ጋር ከጎረባች ሀገሮቹ ጋር በጣም ተጣልተዋል። በኤርትራ በኩል ደግሞ ይሄ ኢንፋክት እንደ ዌልካም ኒውስ ነው። እንደዛ አይነት ስርዓት ሲመጣለት ኤርትራኖቹ ሳይወዱ አሁን ሀገራቸውን ለመታደግ ሲሉ ከስርዓቱ ጋር ያላቸው ጠብ ወደ ሁለተኛ እንትን ፕራዮሪቲ ሰጥተው ለሀገራቸውን ለመታደግ እዛ ላይ ፎከስ ለማድረግ ምቹ ሁኔታ ለኤርትራ ስርዓቱ ይፈጥራል ማለት ነው። በእንደዚህ አይነት ሁኔታ ነው ሁኔታውን እየቀጠለ ያለው። የሚመለስም አይመስለኝም ከአንዳቸው ወይም ሁለቱም አብረው ካልጠፉ ስርዓቶች ማለት ነው። በአዲስ አበባና በአስመራ ያሉት የጦርነት አዝማሚያዎች እንደቀጠለ ሊሆን ነው።
2: መሐሪ፣ አጭር አስተያየት ስጠን። ውጊያ ይቀሰቀስ ይሆን ወይ? ይሄ ፉከራና ዛቻው ወደዛ ያመራ ይሆን ወይ?
5: የተለያየ መልስ ነው ያለኝ እኔ። ለረጅም ጊዜ ኢሳያስ በተለይ ከ1991 የድንበር ውጊያ በኋላ በወረደበት ሽንፈት የተማረ ይመስለኛል። በኤርትራ በኩል ጦርነት እንዲቀሰቀስ አይፈልግም፣ ግን ጦርነት ለመቀስቀስ የሚያስችሉ ነገሮች ግን ኢንተርቴይን ያደርጋል። በተለይ አሁን ከህዝባዊ ወያነ ሓርነት ትግራይ ውስጥ ፈጥሮ ባለበት ሁኔታ ከኤርትራ ጦርነቱ እንዲርቅ አይነት ስትራቴጂ ስላለው በኤርትራ በኩል ጦርነት ይነሳል ብዬ አላምንም። ግን ኢትዮጵያ ውስጥ ባለው በጣም ተካሮ ላለው ግጭት ግን ኦልሬዲ ግጭቱ ተጀምረዋል። ሱዳን ላይ ፕሮክሲ ወር እያካሄዱ ነው። በተለያዩ ቦታዎች የታጠቁ ኃይሎች እና የኢትዮጵያ መንግስት እየተዋጋ ነው። ያ ሁሉ ግጭቶች ዴቨሎፕ አድርገው ወደ ኮንቨንሽናል ወይም ወደ ትልቅ ጦርነት ሊመጣ ይችላል የሚል ብዙ ምልክቶች አሉ። ትግራይ ውስጥ ያለው ሁኔታ ከተጠያቂነት ለማምለጥ የሚሞክሩ ፖለቲከኞች እና ጀነራሎች፣ የአብይ መንግስትም ከተጠያቂነትም ከሌላም ግጭት ውስጥ የመኖር ሁኔታ ይታያል። ስለዚህ ግጭት አይፈጠርም የሚል የዋህ አስተያየት የለኝም።
2: በጣም አመሰግናለሁ። እናጠቃለሁ። የአፍሪካ ህብረት ልዩ መልእክተኛ ኦሉሴጎን ኦባሳንጆ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪንግ ሜሲንግና ብሪታንያም የህወሓትና የኢትዮጵያ መንግስትን ልዩነት ለማጥበብ ሙከራ እያደረጉ መሆናቸውን በተለያየ ጊዜ ሰምተናል። በሌላ በኩል ደግሞ እናንተም አልፎ አልፎ ጠቅሳችሁታል፣ እንደ ግብፅና የተባበሩት አረብ ኤምሬቶች የመሳሰሉትም አንዱ ሌላውን በመደገፍ ግጭቱ አሁን ሱዳን ውስጥ የምናየው ሌላም አካባቢ ሊስፋፋ የሚችልበት እድል ሰፊ ነው። ምንድን ነው መፍትሄው ትላላችሁ ዶክተር? አጭር ማጠቃለያ ይስጡን።
3: እኔ የሚመስለኝ ያው ብዙ ጊዜ ማነሳው የመጀመሪያው ፖይንት እንደ ኢትዮጵያ በኤርትራ የመሳሰሉ ሀገሮች ውስጥ ቅድሚያ ለሚሰጣቸው ነገሮች ቅድሚያ መስጠት ላይ ቢያተኩሩ ብዬ አስባለሁ። እነዚህ ቅድሚያ የሚሰጣቸው ነገሮች በተለይ ለሚያስተዳድሩት ማህበረሰብ ወይም ሀገር ረጅም ሴኪሪቲ ወይም የስርዓትን ጥቅምና ፍላጎት ከማስከበር ያንን ፐርሱ ከማድረግ ባሻገር የህዝብን ጥቅምና ፍላጎት እንግዲህ ፖሊሲ ጦርነትን ጋር ይገናኝ የውጭ ጉዳይ ፖሊሲም ይሆን በሀገራት መካከል ባለ የዲፕሎማሲያዊ ግንኙነትም ይሆን የሚነሳው ፖሊሲ ጥያቄ ነው እና ፖሊሲ በመሰረቱ ሁለት ቁልፍ እንትኖች አሉት፣ ግቦች አሉት። የትኛውም ፖሊሲ የትኛውም ዓለም ላይ የትኛውም አይነት የፖለቲካ ስርዓት ይሁን አውቶሪቴሪያን ይሁን የዲሞክራሲ ስርዓት የሚከተል ያንን ሀገር የሚያስተዳድር መንግስት ቅድሚያ ሊሰጠው የሚገባው የህዝብን ጥቅም ማስከበር ነው። የህዝብ ጥቅም ማለት ምን ማለት ነው? የህዝብ ጥቅም የኢኮኖሚ የሰላም ደህንነትን ማስረገጥ ነው። የመጀመሪያው ነገር ይሄ ነው። ፒስ ኤንድ ሴኩሪቲ ማምጣት ነው። ሰው በሰላም እንዲኖር ማስቻል፣ የሰብአዊ መብት፣ የግሩፕ የግለሰቦችን መብት ጥቅሞችን ማስከበር ፕሮሞት ማድረግ ነው። እንደ ሁለተኛ ደረጃ የሚመጣው የትኛውም ዓለም ላይ ሆን ሁልጊዜ ስልጣን ላይ የሚወጡ የፖለቲካ ኃይሎች ወንበርን ማደላደል ነው። ይሄ ናቹራል ነው። የትኛውም ግሩፕ ሰላማዊና ፍትሃዊ በሆነ ምርጫ ሂደት ውስጥ እንኳን አልፎም እንኳን ቢሆን ስልጣን የሚይዘው መቀመጫ የት ማለቱ ትክክል ነው። አሁን ችግሩ ምንድን ነው? በተለይ እንደ አፍሪካ ቀንድ ባሉ አካባቢዎች በተለይ ከአውሮፓና አሜሪካ እና በተወሰነ ደረጃ ላቲን አሜሪካ የሚለየው ስልጣን ላይ የሚወጡ ሰዎች የመጀመሪያ ፕራዮሪታቸው የህዝብ ጥቅምና ፍላጎት አይሆኑም። ዲሞክራሲን ማስፈን፣ ሰላም ልማትን ማምጣት ሳይሆን የረጅም ሴኪሪቲ ነው። እንዴት ነው 40 ዓመት 50 ዓመት ምገዛው የሰላሳ ዓመት ፕሮግራም ስትራቴጂ ግብና ምናምን እያሉ ነው የሚነድፉት። ከኢህአዴግ ዘመን ጀምሮ ከኢትዮጵያ ነው ተጨባጭ ምናየው
2: አውራ ፓርቲ ምናምን የሚባል ማለት
3: አውራ ፓርቲ ያው የትውልድ መተካካት ምናምንም የሚባል ክሽን ነበረው ኢህአዴግ። የኢሳያስ አፈወርቂ ደግሞ አይ ቲንክ እንደው ሙቶ እንደው ፊዚካል ይሄ ጀሰዱ ነው የሚባለው ሬሳው ተጎቶ ከቤተ መንግስት ያልወጣ ሚንቅልም አይመስልም ከአፍሪካ ውስጥ ካሉ መሪዎች እንትን አቆያ ስናየው እና አይ ቲንክ ፖሊሲ ፎከሱን ወደ ህዝብ ጥቅምና ፍላጎት ሺፍት ማድረግ ካልተቻለ ሺፍት ማድረግ የሚቻለው ብዙ መንገዶች አሉ። ጠንካራ የሆኑ የሲቪል ማህበረሰባት ሲደራጁ የህዝብን ጥቅምና ፍላጎት ህዝብ ምህዳር ውስጥ አምፕሊፋይ ሲያደርጉ የሰራተኛ ማህበራት፣ የመምህራን ማህበራት፣ የተለያዩ ፕሮፌሽናል አሶሴሽኖች፣ መንግስታዊ ያልሆኑ ተቋማት፣ ሚዲያው፣ አክቲቪስቶች ከግለሰብና ግሩፕ ጥቅም ባሻገር እንደ ሀገር ያ ህብረተሰብ እዛ ሀገር ውስጥ ቢኖረው ህብረተሰብ ከንተርኖች አሉበት። ሰዎች በልተው ጠጥተው ሰላም ውለው ማደር ይፈልጋሉ። ይሄ ከየትኛውም ግለሰብና ግሩፕ ጥቅምና ፍላጎት በላይ ከፍ ማለት አለበት እና ይሄን ደግሞ ማሳካት እንዲችሉ የሲኤስኦዎች ሚና፣ የምሁራኖች ሚና፣ የቲንክ ታንኮች፣ የሲቪል ሶሳይቲ ኦርጋኒዜሽንስ ሚና በጣም ከፍተኛ ነው እና አይ ቲንክ እዚህ መስክ ላይ በደንብ ይሰራ መንግስት አጀንዳን ከላይ ወደ ታች ከመወርወር ይልቅ ከታች እንዲቀበል ይገደዳል። ናው ኦፍኮርስ በተለይ በሰብሳራን አፍሪካ ባሉ ሀገሮች የሚነው አፍሪካ ቀንድ ባሉ አካባቢዎች እነዚህ ህዝብና መንግስትን ብሪጅ የሚያደርጉ ኃይሎች ጠንካራ እንዲሆኑ አይፈልግም። በአብዛኛው የሚከተሏቸው ስትራቴጂዎች ስርዓት ላይ ያሉ ሰዎች ሁለት ናቸው። ሪዋርድ ኤንድ ፓኒሽመንት ነው። የእነሱን ጥቅምና ፍላጎት ፕሮሞት የሚያደርጉ የሚቀበሉ የሆኑ ሰዎችን ወደ ላይ ያወጣሉ፣ ሽልማት ይሰጣሉ፣ መሬት ቦታ እንደዚህ ይሰጣቸዋል፣ ስልጣን ይሰጣቸዋል፣ የተለያዩ ቦርድ ምናምን እንጌጅ ይሆናሉ። ስለዚህ ለሚወክሉት ህብረተሰብ ወይም የሙያ ማህበረሰብ ጥቅም ከማድላት ይልቅ ይሄ በሆነ መንገድ ጥቅም ለያዛቸው አካል ሲያጎበድዱ የምናይበት፣ ሁለተኛው ደግሞ ፓኒሽ ይደረጋሉ። የህዝብን ጥቅም ህዝብ ምህዳር ውስጥ ፕሮሞት እናደርጋለን ብለው የሚወጡ ከሆነ የሚጽፉ ከሆነ ሀሳብ አርቲክሌት የሚያደርጉ ከሆነ ይታሰራሉ፣ ይገደላሉ፣ ከሀገር ይባረራሉ። ችግሩ በጣም ውስብስብ ነው። ግን እንደ መፍትሄ የትኛውም ፖሊሲ ይውጣ የህዝብን ጥቅምና ፍላጎት እስካስከበረ ጊዜ ድረስ ያ ስርዓት ሰላማዊ ነው፣ ዲሞክራሲያዊ ነው፣ ልማት ተኮር ነው እንላለን። ነገር ግን የዚህ ተቃራኒ የሆነው የስርዓተ መንግስቱ ተጠቃሚ በሆኑ ጥቂት ግለሰቦች ፍላጎትና ኢንትረስት ላይ የሚንጠለጠል ከሆነ ያ አደገ ክራይስ ውስጥ ነው ማለት ነው እና አይ ቲንክ በዚህ መልክ ቢታይ ያስባል።
2: በጣም አመሰግናለሁ ዶክተር። አቶ አብዱራህማንስ ምንድን ነው የሚሰጡት አስተያየት? ዲፕሎማሲው ቀጥሏል፣ ቢያንስ ብልጭ ብልጭ እያለ ነው በይፋ እንኳን ባናይ። ነገር ግን ፉከራና ቀረርቶም እንደዛው እንደቀጠለ ነው እና ምንድን ነው መፍትሄው?
4: ኢትዮጵያ ውስጥ በአጠቃላይ ደግሞ በአፍሪካ ቀንድ ኤርትራም ጨምሮ ማለት ነው ዲፕሎማሲ ውጤት አያመጣም። ምክንያቱም አንዱን አንዱን ፍጹም አሸንፎ ካልጨረሰው ጉዳዩ የሚጨረሰው አይመስለውም። ኮምፕሮማይዝ አርጎ ተስማምቶ ተገባብቶ አንድ ችግር የመፍታት ፖለቲካው ባህል የለም። የህዝብ ባህል ይኖራል፣ የሌላው ባህል ነገሮች ይኖራሉ፣ እምነቶችም ይኖራሉ። ግን በመንግስታት ደረጃ በፖለቲካል ደረጃ እንደዚህ አይነት ባህል የለም፣ አልነበረም ኤርትራም ኢትዮጵያም ውስጥ። ስለዚህ የዲፕሎማሲ ሶሉሽን ሊያመጣ ከሆነ ባህሉ ራሱ ሶሉሽን የሚያስተናግድ መሆን አለበት። ይሄ ያለመሆኑ ችግር ይፈጥራል ማለት ነው። ሌላው ደግሞ መንግስታቱ ሁልጊዜ የሚፈልጉት የውጭ ኃይላት ተቀባይነትና ከነሱ ሊሰጥ የሚቻለው የህጋዊነት ነገር ካልሆነ የህዝባቸውና የሀገራቸውን ጥቅም በማስጠበቅ ሊያገኙት የሚችሉት ድጋፍና ህጋዊነት ብዙ ፋታ አይሰጡትም። አብዛኛዎቹ መንግስታት የፕራይም ሚኒስትር አብይ አህመድም ጨምሮ ለምሳሌ የአሰብ ጉዳይ ወይም የባህር በር ጉዳይ ሲነሳ ዓለሙ በሙሉ ተስማምቶበታል ይላል። ለምሳሌ ዓለም ቢስማማበት መጀመሪያ መስማማት ያለበት ባለወደቡ አገሩ ነው እንጂ ከዓለም ጋር ተስማምተ ይሄንን ነገር ማስደረግ የሚቻል ቢሆን ኃይለ ሥላሴም መንግስቱም ሞክሮታል። የዓለም ድጋፍ ነበራቸው ግን አልተሳካላቸውም። ስለዚህ የውስጥም ጉዳይ ሲሆን እንደዛው ይሄ የሌላ ቅጥረኛ ነው ወይም ደግሞ የቅጥረኛው ቅጥረኛ ነው ተላላቂ ነው እየተባለ ችግሩ ልክ እንደሌለ ስለዚህ ለመፍታትም እንደማያስፈልግ ህወሓት የተላላኪ ነው ምናምን ሲባል በቃ ህወሓት ምንም አይነት ጉዳይ የለውም ማለት ነው። ስለዚህ ለመደራደርም ይሁን በዲፕሎማሲ ለመፍታትም የሚያስችል እንትን ነው አላማ አይኖርም። በዚህ ምክንያት የአቦሳንጆ የአፍሪካን ዩኒየን የሌሎቹም ደክመው እጃቸው ይሰጣሉ እንጂ ብዙ የሚሳካላቸው አይመስለኝም። በተለይ ደግሞ በአሁኑ ጊዜ ችግሩ ተፋፍሞ ወደኋላ የመመለስ እድልም ያለ አይመስለኝም። ሁለቱም በያሉበት ጸንተው ሊቀጥሉ ነው።
9: እሺ ማሃሪ፣ አጭር ማጠቃለያ አስጠን፣ ሰዓታችን አልቋል።
5: መፍትሄው ትልቁ እንደ ኤግዛምፕል መወሰድ ያለበት አሁን የትግራይ ወጣት እያደረገ ያለው ተቃውሞ ነው። እምቢ ለጦርነት ማለት ህዝቡ ማለት አለበት። በኢትዮጵያም በኩልም በኤርትራ በኩልም በኤርትራ በኩል ብዙ ችግሮች ያሉበት እና በጣም የተረገጠና የተሸነፈ ህዝብ ነው ለጊዜው ያለው። የተቻለው ትግል ሲያካሂድም ቆይተዋል። ኤርትራ ውስጥ ያለው ልዩ ሁኔታ ነው። እንደዛ የሚቀየርበት በጣም የተወሳሰበ ችግር እና የተወሳሰበ ሁኔታ ያለ ሁኔታ ነው። ይህንን የኢትዮጵያ ማስተዋጽኦ ስላለበት ማለት ነው። ግን ኢትዮጵያ ውስጥ እና አካባቢ ውስጥ ትልቅ የማህበረሰብ አካላት፣ የምሁራን አካላት፣ የሙያ ማህበራት፣ የሃይማኖት መሪዎች አጠቃላይ የጦርነት ተቃዋሚ ሆነው እነዚህ መንግስታት እኔ ከዚህ ኢትዮጵያ ካለው መንግስትም ትግራይ ካለው ኃይልም ኤርትራ ካለው ኃይልም በተለይ መንግስት ላይ ያሉ ጀነራሎችም የፖለቲካ መሪዎችም ተስፋም ስለሌለኝ ነው ወደ ህዝቡ የምጠጋው። ምክንያቱም እነዚህ ፖለቲከኞች ጥሩ ሀገር፣ ጥሩ ህብረተሰብ፣ ጥሩ የሆነ ባህል የፖለቲካ ቢኖር ኖሮ እኛ የምንኖርበት ስዊድን፣ ጀርመንም ሌላም ቢሆን ኖሮ ይህንን ያህል ጦርነት አካሂደው በስልጣን መቀጠልም እንደ ኃጢአት ቆጥረው ራሳቸው ማግለል ነበረባቸው። ግን እነሱ ከእነሱ ተስፋ የለኝም። ለእነሱም የሚሰጠው መልእክት ይኖራል አልገምትም። ህዝቡ ግን የጦርነት ተቃዋሚ ሰላም ስያለ ሁሉም ድምፆች ተባብረው ኤርትራ ያለውም ኢትዮጵያ ያለውም ሱዳንም ሶማልም ያለው ተባብረው የጦርነት ታሪክ ማስቆም ያለበት የህዝቡ መተባበርና ድምፅ ነው። ይህንን በተለይ በውጭ ሀገር ላሉ በነጻ ሀገሮች ያሉ ጋዜጠኞችም የሙያ ማህበራትም ሚዲያዎችም ተሰባስበው በእነዚህ መንግስታት ትልቅ የሆነ ጫና በመፍጠር የዓለም ማህበረሰብም ወደ ጫናውን እንዲመጣ በማድረግ አካባቢው ትንሽ ፈታ እና ሰላም ሊያገኝ ይችላል የሚል ተስፋና ግምት ነው ያለኝ።
9: በጣም አመሰግናለሁ መሐሪ አብርሃም፣ አቶ አብዱራህማን ሰይድ እና ዶክተር ሙከረም ሚፍታህ ለሰጣችሁኝ አስተያየት። ርዕሱ ሰፊ ነው፣ ነገር ግን ጊዜያችን ብዙ ይሄደናል። አመሰግናለሁ። በያላችሁበት መልካም ምሽት።
1: እኔም ነጋሽ መሐመድና ተወያዮቹን አመሰግናለሁ። አድማጮቻችን፣ የማጠቃለያ ዜና ላሰማችሁ። በሶማሌ ክልል ቀብሪ በየህ ወረዳ ዛሬ ሌሊት በደረሰ የትራፊክ አደጋ የ12 ሰዎች ህይወት ሲያልፍ 3 ሰዎች ላይ ጉዳት ደረሰባቸው። በመጪዎቹ 3 ቀናት በአማራና ኦሮሚያ ክልሎች ምዕራባዊ ክፍሎች በቤኒሻንጉል ጉሙዝ ክልልና በጋምቤላ ክልል በተወሰኑ አካባቢዎች በሚጥል ከባድ ዝናብ ምክንያት የጎርፍ መጥለቅለቅ ሊከሰት እንደሚችል የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን አስጠነቀቀ። የኦሮሚያ ክልላዊ መንግስት ለሚቀጥለው አመት የ704 ቢሊዮን ብር በጀት አጸደቀ። ጨፌ ኦሮሚያ ዛሬ ባካሄደው 11ኛ መደበኛ ስብሰባ ያጸደቀው በጀት ከ2018 ዓ.ም ምረት ጋር ሲነጻጸር የ75 በመቶ ገደማ ጭማሪ ያሳይቷል። አሜሪካ ሁለት ወታደሮቿ በዮርዳኖስ ከተገደሉባት በኋላ ኢራንን ለመቅጣት አዲስ ዙር የሌሊት የአየር ድብደባ ፈጸመች። ሩሲያ ሌሊቱን በኪየቭ ከተማ በፈጸመችው ኃይለኛ የሚሳኤል ጥቃት አንድ ሰው ሲገደል 16 ሰዎች መቁሰላቸውን የዩክሬን ፕሬዚዳንት ቮልዶሚር ዜሌንስኪ አስታወቁ። እስራኤል የአካባቢ ጥበቃ ሚኒስትር ኤዲት ሲልማን አዞች ለጸጥታ ጥበቃ ጥቅም ላይ እንዲውሉ የሚፈቅድ የህግ ማሻሻያ አደረጉ። የማጠቃለያው ዜና በዚሁ አበቃ። እንግዲህ አድማጮቻችን የዕለቱ ስርጭታችንም